ሆሆየ ሰው እንዴት ይዋሻል ሆሆየ አመጣለሁ ብሎ ሆሆየ ሰው እንዴት ይዋሻል ሆሆየ ማበል እንኳን አንተን ሆሆየ ምድር ያበላሻል ሆሆየ

መጀመሪያ ደምና ጨበጥ መዳበስ መጓምኘት ትትዬ መጨበጥ ከዛ በኋላ ትትዬ ውይ ትትዬ ወርማፕ ከዛ በኋላ ትትዬ ጊዘ ከዛ ደግሞ ዲስኩማ ፈክሻል ዴላርገይ ንጌታ ዴሎንልሽ የኔ መቤት እት ነው ቆንጆ ነው ተወጅኛለሽ አው ታፈቅሪኛለሽ አው ወጅኛለሽ አው ባውነት እኔ ልሙትልሽ ታፈቅሪኛለሽ አው ይጣፍጣል አው ላውጣው ና ና ና ና

ለበሳን አጥሩን ገራም አላጣፈሩ ሰው ፈራም እኔ እንኳን ያለ ቢለገር አምሻካ ደቃቃ ጋር አልነጋገር ታደባላቂ እንደሰርገኛ እንዲያምን የሚሩትኛ ይዞ ይመጣል ከሞገደኛ እንዴና ባሉት ያን መርዘኛን የጋለ ሙታን ጭን ያፈዘዘው ገሉ አይቀባም ጉንፋን ካልያዘው ይህ ፈሬ ሲፈራ ጊዜ ከመሳኑ ጋር ይገባል ሚዜ ከመሳኑ ጋር ይገባል ሚዜ ይበቅላል ብላ የወለደችው እቱትም በጦር ያሳደበችው እንኳን እናቱ የወለደችው አማቱ ቆራጭ የተጋ

አንዱም መቃብር ነው ገሱም መቃብር ነው አንዱም ይሄ ነው የማዝ ነው ከሰውን ነገር ወዲያ ትቶ ያላት ነገር ተመልክቶ ትሬ ቆርጥሞ አጠቆ

0: ትጠቃል ወድን ኢትዮጵያ ሀገሬ ረግደይ ረግደይ ረግደይ ረግደይ
1: ሰራፋከ ከረፋፊ ድረቀጭን እንደሰሳ ልበሙሉ እንዳልበሳ የተስፈረፈው ከተማንዳው ፍክሶ የማያልፈው ሰራፌ ጦር አለቃ ጦራው ድማጅግና የሚያዋቃ እየደረሰ በጥይት ላንቃ አካከ ዘራፈ ድረቀጭን እንደሰሳ ልበሙሉ እንዳልበሳ ሬቱ ዘራ ሆምጫጫው ዘራ በለው በለው ሲል ቶማትሮ ገዳይ ያገሩን ጠላት ስንቅስ ሃይሞረው ያንድ ቀንራት ቶማትሮ ገዳይ ያገሩን ጠላት ሰራፋከ ከዘራ ወንድ ልጅ መጣ ከራ ፈራ

በጤና የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ ኮሶ ተጣብቶኝ ተናንተና መድኃኒት ስሻን ዋልኩና ድንገት ሰማሁኝ አንድ ዜና የወዲያ ሰዎች

Indigo ton canne, yem zoro, le guise madre, janon. Indigo ton canne, zoro, le guise madre, janon. ትንሽ ቤት ሰራሁኝ እንዳቅመኛ ሁለት ሶስት ሰው የምታስተኛ አላስከባለች እሷው ጠባ ሰው በሰው ላይ የገባ አላስከባለች እሷው ጠባ ሰው በሰው ላይ የገባ ከታች ጉድጓዱን የጠለቀ ከላይ ጉበኑን የጠበቀ እንዲህም አርገው ቢሰሩት መፍረሱ አይቀርም ቤት እንዲህም አርገው ቢሰሩት መፍረሱ አይቀርም ቤት የዛሬ ዘመን ሰው ስራ ሳሩን ቅጠሉን አኳራ እውቀቱስ

거르비 토안데 야이치 제나드 마갈바다 아베타치 የሰሞኑ ጋብቻን ድንቅነቱ ከቀድሞ እጅጉን መለየቱ መሆኑ ቀርቶ እስከ ሞት ተጀመረ ተጧሪ ፈቶ ወጣት

አገራችን ጎንደር ስማችን መንዜ ነው አገራችን መንዜ ስማችን ጎጃሜ በነካኩንና አጉዳችን በለያስ ገባጋሽ አይ አይ ሰዘ

ቅጠል ምናምን አስደክተሽኛል ቅጠል ምናምን እንዲህ ያደርግም ፍቅርሽ ብቻውን የሷ ፍቅር አልቆ እኔ ሲጀምር የፉዲዲዲዲ

ወቃኝ ሚስቱን አደራለኝ ነን ዘመድ አርጎኝ አደራ ሳልበላኔ የምጠበቅኩለት ከኔ በቀር ሌላ ማንም ሰው አለካት የየ

እኔን ሳታስፈቅጂ ሄዳለሁ ያልሽው እኔን ሳታስፈቅጂ ሄዳለሁ ያልሽው እስኪ ተንቀሳቀሽ አንድ እግርሽን አንሺው አስገባ

ልጄ ወንዳታው ልጄ ልጄ ወንዳታው አይወንዱ ያሉ ሲያለቅሱ ወንድምም ተጠርቶ ሲለኝ ወንድም ጋሼ እድርተኛ መጥቶ ጥሩምባ ሲነፋ እኔም ወጬ እሱ ሲነፋ እኔም ወጬ በቃ እሱ ሲነፋ መጣች አገሬ ልጅ ቀሚሷን

ወገኔ ወገኔ በሹሜ ታዘዘ ወገኔ ናፈር አጣልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ናንቲ አገሬውካ ወገኔ ና

አውቃለሁ መርምሬ አይምሩ ይበስላል ምንም መጠን የለው የዛሬው ይብሳል ይዛሬው ይብሳል የዛሬው ይብሳል ሲያመኝ ሲሳቅብኝ ሲያስጨንቀኝ ኖሮ ሲያመኝ ሲሳቅብኝ ሲያስጨንቀኝ ኖሮ የምትስማማኝ ናገኘው ዘንድሮ የምትስማማኝ ናገኘው ዘንድሮ